ገለል በልና ገለል አርጋቸው አገለል በልና አገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ አላለዳኝ ባይኝ በየጉሩ ስድስት ወደ መቁ ከናገሬ ወጣቶች ለስራታ ተቆሙ አለም ተራቀቀች ብለን ተማውራት ተባና ብለን እንድራና ለሀገር እድገትም ተባና ብለን እንድራና

ያንጋ ተበለው ባለም የሚፈሩት የባንጋ ብለው ሰርተውነት ነው ይገስም ያገኙትም አለም ተራቀቀች ብለን ተማውራትም የባንጋ ብረን እንስራንጋ ለአገር እድገትም የባንጋ ብረን እንስራንጋ